ስንፈል ኩላይ እኛን ነደም ለሳ ማራኹ በሲድ ፈልሎ ስንፈል ኩል ደፈረ በደዱ ደም በኛሪ ጋር ይንጀላን ያለኑ ጌስ የምጂው ማራኹ በሲድ ፈልሎ